መሩ መንድር መዋቂ ወጥረቦል መይ አይ ወለሎሪ ወለሎሪ አይ ተራራ ነራ ተራቦን ነዮጌ ሲጋደነ ነበደ አንፋቃራ ነዮ ስለፈሽ ማይሪ ከተወናራ ተራቦ